ዘንዘን ገንበይ ከነ ማንገ ላድ ገለከማ አንበይ ለማዋኑ ኩኒ ከነ ማንገ ላድ ጉዶን ፍርቱ ወንበይ ለማዋኑ ኩኒ ከነ ማንገ ላድ ዳሪ ቡካይ ወንበይ ለማዋኑ ኩኒ ያኔ አናለዮ ማይ ማን ማይ ያላር ምቆርም ማርማ ሰርቡ ላለ ማቁላ ፋቡ ማይ ቢያቦላ ዋዳ ዳላ ኩና ዋዳ ማይ ማን ማይ ያላር ንግዲ ያኔ ማታ ግጭን ፊደ ያኔ ማታ ግጭን ያላ ያኔ ማታ ግጭን ያኔ አናለዮ ያይዳለኝ ያስከ ማማስከ ላርን አስከ አስከ ነንዶ አስከ ባንጉንጉኒ አስከ ቢጣሜላዳ አስከ አስከ ነንዶ አስከ ባንጉንጉኒ ኡያያ ባና ካሉ ኮይኒ ያባና ካሉ ታምሱ ካሉ አካሉ ብሩም ካሉ አካሉ ኪንጂል ካሉ አካሉ ቱንጓ ካሉ አካሉ ዶውዳ ካሉ አካሉ ካልክላኒ ናንጋሮ